Espíritu.

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የሐሙስ ግንቦት 22 2018 ዓ.ም ስርጭታችን አሁን ጀመረ። በዛሬው ስርጭታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዩክሬን ላይ የሚፈጸሙ የተጠናከሩ ጥቃቶችን ማውገዛቸውን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ስቃይ የሚያስወግድ ስራን እንደገና የሚያስጀምር ምክር ቤት ማቋቋማቸውን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የስፔኑን ጠቅላይ ሚኒስትር በቫቲካን መቀበላቸውን የተመለከተ ዘገባ በሶስተኛው ዜናችን እናቀርብላችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሳን ማሪኖ ሐዋርያዊ ጉብኝት እንደሚያደርጉ መገለጹን በአራተኛው ዜናችን እናስደምጣችኋለን። በመጨረሻም እምነታችን ይህ ነው በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት እናስደምጣችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራት ወይለ ጊዮርጊስ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማቸዋለን። ሩስ ሊቃነ ጳጳሳት ሊዮ 14ኛ በዩክሬን ላይ የሚፈጸሙ የተጠናከሩ ጥቃቶችን አወገዙ። ሩስ ሊቃነ ጳጳሳት ሊዮ 14ኛ ረቡዕ ግንቦት 19 2018 ዓመተ ምህረት ለታዳሚዎች ሳምንታዊ የትምህርተ ክርስቶስ አስተምሮ ባቀረቡበት ወቅት ባደረጉት ንግግር የሩሲያ ጦር በዩክሬን ላይ የፈጸመውን የቅርብ ጊዜ ጥቃቶችን ተከትሎ ጦርነት ችግሮችን እንደማይፈታ አጽንኦት በመስጠት የሰላም ጥሪ አቀረበዋል። ቅዱስነታቸው አክለውም ሚሳኤሎችና ድሮኖች በሚወድቁበት ስፍራ ሁሉ የሰላም ተስፋ እንደሚፈርስ፣ ያምልኩ ቦታዎች፣ መኖሪያ ቤቶችና የንጹሃን ህይወትም እንደሚፈርስ አስረድተዋል። በቅርቡ በከፍተኛ ደረጃ የተባባሰ የመጣውን የዩክሬን ጦርነት በጭንቀት እከታተላሉ ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሲቪሎች ላይ በተፈጸሙ ጥቃቶች ምክንያት ለሚሰቃዩት በሙሉ ያለኝን ቅርበት መግለጽ ፈልጋለሁ ብለዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ ይህንን የማጽናኛ መልእክት ያስተላለፉት የሩሲያ ጦር በዩክሬን ላይ አዲስ ጥቃት ከመፈጸሙ በፊት ረቡዕ ግንቦት 19 2018 ዓመተ ምህረት ባቀረቡት ሳምንታዊ የጠቅላላ ትምህርተ ክርስቶስ አስተምሮ ማጠቃለያ ላይ እንደሆነ ታውቋል። ጦርነት መከራንና ጥላቻን ያባብሳል እንጂ ችግሮችን ሊፈታ ወይም ደህንነትን ሊገነባ አይችልም ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሚሳኤሎችና ድሮኖች በወደቁበት ስፍራ ሁሉ ተስፋም ይወድቃል፣ ቤቶችና የአምልኮ ስፍራዎችም ይወድማሉ፣ የንጹሃን ህይወትም ይፈርሳል ሲሉ ተናግረው በጦርነት የተጎዱትን ሁሉ ለእመቤታችን ቅድስት ድንግል ማርያም የሰላም ንግሥት ጥበቃ አደራ ሰጥተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሳምንታዊው የትምህርተ ክርስቶስ አስተምሯቸው ወቅት ለአረብኛና ለፈረንሳይኛ ተናጋሪ ምእመናን ባደረጉት ንግግር በሊባኖስ ውስጥ አዲስ ጥቃት መሰንዘሩን አስታውሰው አስተምሯቸውን ሲከታተሉ ለነበሩ የሊባኖስ ምእመናን መጽናናትን ተመኝተውላቸዋል። እናታችን ቅድስት ድንግል ማርያም ሁልጊዜ ከእኛ ጋር ትገኛለች፣ ትጸልያለች፣ በእናታዊ ፍቅሯ ትንከባከበናለች ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የእግዚአብሔርን ቡራኬ በመለመን ዘወትር ከክፉ ነገር ሁሉ እንዲጠብቃቸው በመጸለይ የሊባኖስ ምእመናንን አጽናንተዋል። በመጨረሻም በፖላንድ ውስጥ ግንቦት 19 2018 ዓመተ ምህረት የሚከበረውን የእናቶችን ቀን በማስታወስ አስተምሯቸውን ይከታተሉ ለነበሩ የፖላንድ እናቶች ባደረጉት ንግግር ልጆቻቸው እግዚአብሔርን እንዲወዱ ለሚያደርጉት ጥረትና ለሚሰጡት ትምህርትም አመስግነዋቸዋል። የሕይወት ስጦታን ለልጆቻችሁ በልግስና በማስተላለፋችሁ፣ እንክብካቤን በማድረጋችሁ፣ ለእግዚአብሔርና ለባልንጀሮቻችሁ ፍቅርን በማስተማራችሁ እናቶችን በሙሉ አመሰግናለሁ ብለዋል። ከኢየሱስ ክርስቶስ ጋር ዘላቂ ግንኙነት እንዲኖር የሚያደርግ ጸጋን ከእመቤታችን ቅድስት ድንግል ማርያም ተማጽነው በእርሷ እርዳታ የፖላንድ ሕዝብ በአገሩ ውስጥ ከጽንስ እስከ ተፈጥሯዊ ሞት ድረስ የእያንዳንዱን ሰው ሕይወት እንዲጠብቅ ካሳሰቡ በኋላ ቡራኬያቸውን ሰጥተዋቸዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ስቃይ የሚያስወግድ ሥራን እንደገና የሚያስጀምር ምክር ቤት ማቋቋማቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጣሊያኗ ከተማ ሳን ጆቫኒ ሮቶንዶ የተመሠረተው የሕክምና መስጫ ተቋም ፋውንዴሽን ሥራን እንደገና የሚያስጀምር አዲስ ምክር ቤት በማቋቋም የእጅ ጽሑፍ ውልንም ፈርመዋል። በሳን ጆቫኒ ሮቶንዶ የሚገኘውና ካዛ ሶሊቮ ደላ ሶፌሬንሳ ወይም የእፎይታ ቤት ፋውንዴሽን ተብሎ የሚጠራው የፒየትሪሊቺናው ቅዱስ አባ ፒዮ የጤና አጠባበቅ ማዕከል ለስር ነቀል ተሐድሶ ምዕራፍ መዘጋጀቱ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቅልጥፍናውን፣ ውጤታማነቱንና የረጅም ጊዜ ዘላቂነቱን ለማጠናከር እንዲቻል የተሻሉ መፍትሄዎችን ለመለየት ስልጣን ያለው የፋውንዴሽኑ ኮሚሽን ማቋቋሚያ አዲስ ውል ፈርመዋል። የምክር ቤቱ አባላትም የቅድስት መንበር ጽሕፈት ቤት ምክትል ሊቀ ጳጳስ ብፁዕ አቡነ ፓውሎ ሩዴሊ፣ የሐዋርያዊ መንበር የባለቤትነት አስተዳደር ፕሬዚደንት ሊቀ ጳጳስ ብፁዕ አቡነ ጆርዳኖ ፒቺኖቲና የፎጃ ቦቪና አገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጆርጆ ፌሬቲ እንደሆኑ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በተጨማሪም ለቴክኒክ ኮሚቴነት ዶክተር ቤንጃሚን ኤስቴቬዝ ደ ኮሚኒስጌስን፣ ዶክተር ጂኖ ሚራቶና ጠበቃ አቶ አሌሳንድሮ ኤላውያንን መርጠው ሾመዋቸዋል። ውሳኔው የመጣው ሐዋርያዊ መንበር ለበጎ አድራጎት ሥራዎች ካለው ተነሳሽነትና እንዲሁም ታላላቅ የቤተ ክርስቲያን ተቋማት ለተልእኳቸው ታማኝ ሆነው በመቆየት የለውጥ ፈተናዎችን መጋፈጥ እንዲችሉ ከሚለው ግንዛቤ እንደሆነ ታውቋል። የዘመኑ የቴክኖሎጂ የሕግና የኢኮኖሚ ለውጥ የሚለው የቅዱስነታቸው ጽሑፍ የቤተ ክርስቲያኒቱን ተልእኮ ከተከታታይ የተሐድሶ ፈተና እንደሚያስቀድም በተለይም በጤና አጠባበቅ ዘርፍ ራእይን፣ የመዋለ ንዋይ ፍሰትንና ጥንቃቄ የተሞላበት አስተዳደርን እንደሚጠይቅ ገልጿል።
ከነዚህ ተቋማት መካከል ህሙማንን ምእመናንንና ቤተሰብን በክብር ተቀብሎ ለማስተናገድ ለመርዳትና እንክብካቤን ለመስጠት በማሰብ የተመሰረተው የእፎይታ ቤትም ይገኝበታል ሲል አስታውቋል። ሩሰ ሊቃነ ጳጳሳት ሊዮ 14ኛ ይህንን ፈተና ለመጋፈጥና ለመወጣት የፋውንዴሽኑን የአሁኑን ሁኔታ በመተንተን ለአገልግሎቱ የተልእኮ ዘላቂነትና ለውጤታማነት የሚያግዙ ጠቃሚ መፍትሄዎችን በመለየትና ለመፍትሄዎችም ተጨባጭ የትግበራ መንገድ በማሳየት የፋውንዴሽኑን የአመራርና የቁጥጥር ኮሚሽን ለማቋቋም ወስነዋል ሲል ጽሑፉ ያስረዳል። ኮሚሽኑ በሁሉም ማለትም በኢኮኖሚያዊ አባታዊና ተግባራዊ መስኮች ላይ አዲስ አስተዳደር በማዋቀር አስፈላጊውን ርምጃ ለመውሰድ ሙሉ አቅም እንዳለው ተገልጿል። ኮሚሽኑ በተጨማሪም ልዩ ጠቀሜታ ያለውን ማንኛውንም አይነት ውሳኔ ከመውሰዱ በፊት በማንኛውም ሁኔታ ውስጥ ልዩ ጠቀሜታ ያላቸውን ድርጊቶች ወይም በፋውንዴሽኑ ንብረቶች ላይ ወሳኝና ጉልህ ተጽዕኖ የሚያሳድሩ እንዲሁም ደንቡን ከማሻሻሉ በፊት በቀጥታ ለሊቀ ጳጳሱ ሪፖርት እንደሚያደርግ ተገልጿል። ካዛ ሶሊቮ ደላ ሶፈረንሳ ወይም የእፎይታ ቤት በመባል የሚታወቀው ፋውንዴሽን የተመሰረተው በህመም ለሚሰቃይ አካል እንክብካቤን ማድረግ የክርስቲያን ተልእኮ ዋና አካል እንደሆነ በሚያምነው በቅዱስ አባ ፒዮ ተጨባጭ እምነት እንደነበር ታውቋል። ከአስርት ዓመታት በኋላ ዛሬ ያ ግንዛቤ ሳይለወጥ የቀጠለ ሲሆን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጽሑፋቸው ያጸደቁት የምክር ቤት ምስረታ ውልም የእንክብካቤ ምልክት እንደሆነ ሲታወቅ፣ ቅዱስ አባ ፒዮ ማንም ህመምተኛ፣ ነጋዲ ወይም የቤተሰብ አባል መልካም አቀባበል፣ እርዳታና እንክብካቤ እንዲደረግለት ይፈልግ እንደነበር ተገልጿል። በጣሊያኗ ከተማ ሳን ጆቫኒ ሮቶንዶ የተቋቋመው የህመም ስቃይ ማስወገጃ ማዕከል ስራን እንደገና ማስጀመር ለመስራቹ ለተልእኮውና በየቀኑ በሮቹን ለሚያልፉ ሁሉ የታማኝነት ተግባር ምሳሌ እንደሚሆን ተገልጿል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የስፔኑን ጠቅላይ ሚኒስትር በቫቲካን መቀበላቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ መጪው ሰኔ ወር በስፔን ከሚያደርጉት ሐዋርያዊ ጉብኝት ቀደም ብሎ የስፔኑን ጠቅላይ ሚኒስትር ፔድሮ ሳንቼዝ ሄሬዝ ካንሲሎን በቫቲካን ተቀብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በስፔን ሐዋርያዊ ጉብኝት ከማድረጋቸው ከሁለት ሳምንታት ባነሰ ጊዜ ውስጥ የስፔኑን ጠቅላይ ሚኒስትር ፔድሮ ሳንቼዝ ፔሬዝ ካስቴልሎን በቫቲካን ተቀብለዋል። የቅድስት መንበር መግለጫ እንዳስታወቀው ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ረቡዕ ግንቦት 19 2018 ዓ.ም ከሳምንታዊ የትምህርተ ክርስቶስ አስተምሮ በፊት ከጠቅላይ ሚኒስትር ፔድሮ ሳንቼዝ ፔሬዝ ካስቴጆ ጋር መገናኘታቸውንና ጠቅላይ ሚኒስትሩ በኋላም ከቅድስት መንበር ዋና ጸሐፊ ብፁዕ ካርዲናል ፔትሮ ፓሮሊንና በቫቲካን የመንግስታትና ዓለም አቀፍ ድርጅቶች ግንኙነት ክፍል ዋና ጸሐፊ ከሆኑት ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር ጋርም መገናኘታቸውን ገልጿል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቅርቡ ወደ ስፔን የሚያደርጉት ጉዞ በማስመልከት ጠቅላይ ሚኒስትር ፔድሮ ሳንቼዝ ፔሬዝ ካስቴጆ ከቅድስት መንበር ዋና ጸሐፊ ብፁዕ ካርዲናል ፔትሮ ፓሮሊን ጋር ያደረጓቸው ውይይቶች እርካታን የሰጡ መሆናቸውን በመግለጽ በቅድስት መንበርና በስፔን መካከል መልካም ግንኙነት መኖሩን የሚያሳይ ምልክት ነው ሲል መግለጫው ገልጿል። የቅድስት መንበር መግለጫ በተጨማሪም በርካታ ዓለም አቀፍ ጉዳዮች ትኩረት እንደተሰጡባቸው ገልጾ ከእነዚህ መካከል በዓለም ዙሪያ የሚፈጠሩ ግጭቶች የሚያስከትሉት መዘዝ፣ ስደት፣ የብዙ አገራት ትብብር አስፈላጊነት፣ ዓለም አቀፍ ሕግ ማክበርና ለሰላም የሚሰጥ ድጋፍ የማያቋርጥ ቁርጠኝነት የሚሉ ይገኙበታል። ከነዚህም በላይ ሁለቱም ወገኖች በስፔን በምትገኝ ካቶሊካዊት ቤተ ክርስቲያንና በመንግሥት ባለሥልጣናት መካከል እንዲሁም በተለያዩ የሲቪል ማኅበረሰብ ክፍሎች መካከል በጋራ መከባበር ላይ የተመሠረተ እና የጋራ ጥቅምን ለማስተዋወቅ የታለመ ፍሬያማ ውይይት የማሳደግ አስፈላጊነት በመሳሰሉ የጋራ ጉዳዮች ላይ ተወያይተዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሳን ማሪኖ ሐዋርያዊ ጉብኝት እንደሚያደርጉ ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመጪው ሰኔ ወር በሳን ማሪኖ ሪፐብሊክ ሐዋርያዊ ጉብኝት እንደሚያደርጉ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወደ ሰሜን ጣሊያን ከተማ ሪሚኒ ከመጓዛቸው በፊት ነሐሴ 16 2018 ዓመተ ምህረት በሳን ማሪኖ ሪፐብሊክ ሐዋርያዊ ጉብኝት እንደሚያደርጉ የርዕሰ ሊቃነ ጳጳሳት ቤት አስተዳደር ሐሙስ ግንቦት 20 ቀን 2018 ዓመተ ምህረት አስታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሚቀጥሉት ወራት በሰሜን ጣሊያን ኤሚሊያ ሮማኛ ክልል ሪሚኒ ጨምሮ በርካታ የሐዋርያዊ እረኝነት ጉብኝቶችን በማድረግ ቅዳሜ ነሐሴ 16 2018 ዓ ም የሚካሄደውን የሕዝቦች ወዳጅነት ስብሰባን እንደሚካፈሉ ታውቋል።
በመሆኑም ሩስ ሊቃነ ጳጳሳት ሊዮ 14ኛ ቅዳሜ ጧት በሳን ማሪኖ ከተማ ቆይታን በማድረግ ከሰዓት በኋላ ወደ ሪሚኒ እንደሚጓዙ ታውቋል። የሩስ ሊቃነ ጳጳሳት ቤት አስተዳደር መግለጫ እንዳስታወቀው ሩስ ሊቃነ ጳጳሳት ሊዮ 14ኛ ወደ ሳን ማሪኖ የሚጓዙት የሳን ማሪኖ ሪፐብሊክ ሩስ መስተዳድሮች ማቲዮ ሮሲና ሎሬንሶ ቡሊ በጋራ ያቀረቧቸውን ግብዣ በመቀበላቸው እንደሆነ ተገልጿል።

0: ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ እምነታችን ይሄ ነው በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት እናስደምጣችኋለን። አዘጋጅና አቅራቢ ባራና በርገኔ ነው።
1: የመለኮታዊ መገለጥ መነገር። የመለኮት መገለጥ የምንነገረው ለምንና እንዴት ነው? እግዚአብሔር ሰዎች ሁሉ እንዲድኑና እውነትን ወደ ማወቅ እንዲደርሱ ይፈልጋል። በአንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 4 እርሱም ኢየሱስ ክርስቶስ ነው። ስለዚህ ሂዱና አሕዛብን ሁሉ አስተምሩ። በማቴዎስ ወንጌል ምዕራፍ 28 ከቁጥር 19 በምሎ በራሱ ትእዛዝ መሠረት ክርስቶስ ሊሰበክ ይገባል። ይህም የሚፈጸመው በሐዋርያዊ ትውፊት ነው። ሐዋርያዊ ትውፊት ምንድን ነው? ሐዋርያዊ ትውፊት ከክርስትና እምነት መጀመሪያ አንስቶ በስብከት፣ በምስክርነት፣ በተቋማት፣ በአምልኮ እና በመንፈሳዊ ጽሑፎች አማካይነት የክርስቶስን መልእክት ማስተላለፍ ነው። ሐዋርያት ከክርስቶስ የተቀበሉትንና ከመንፈስ ቅዱስ የተማሩትን ሁሉ ለተከታታዮቻቸው፣ ለጳጳሳት፣ ለእነርሱም በኩል ለትውልዶች በሙሉ እስከ ዓለም ዳርቻ ድረስ አስተላለፉ። ሐዋርያዊ ትውፊት የሚገኘው በምን አይነት መንገድ ነው? ሐዋርያዊ ትውፊት የሚገኘው በሁለት መንገዶች ነው። እነርሱም ቃለ እግዚአብሔርን ሕያው በሆነ መንገድ፣ በአጭሩ በትውፊት ማስተላለፍና በጽሑፍ መልክ ደህንነትን መስበክ በሆኖ በመጽሐፍ ቅዱስ አማካይነት ነው። በትውፊትና በመጽሐፍ ቅዱስ መካከል ያለው ግንኙነት ምንድን ነው? ትውፊትና መጽሐፍ ቅዱስ በቅርብ የተሳሰሩና እርስ በርስ የሚገናኙ ናቸው። እያንዳንዳቸው በቤተ ክርስቲያን ውስጥ የክርስቶስን ምስጢር ሕያውና ፍሬያማ የሚያደርጉ ናቸው። ከአንዱ መለኮታዊ ምንጭ የሚነሱና ቤተ ክርስቲያን ስለ ራእይ እርግጠኝነትዋን የምታገኝበት የእምነት የተቀደሰ ሀብት መሠረት ናቸው። የእምነት መዝገብ አደራ የተሰጠው ማን ነው? ሐዋርያት የእምነትን መዝገብ ለመላዋ ቤተ ክርስቲያን አደራ ሰጥተዋል። ሕዝብ እግዚአብሔር በሙሉ ለእምነት ካለው የላቀ ስሜት የተነሣ በመንፈስ ቅዱስ እርዳታና በቤተ ክርስቲያን የበላይ አመራር መሪነት መለኮታዊ የመገለጥ ስጦታን ከመቀበል ወደ ሥራ ጠልቆ ከመግባትና በሙላት ከመኖር አያቋርጥም። የእምነት ቅርጽ በሐቅ የመተርጎም ሥራ የተሰጠው ለማን ነው? የእምነትን ቅርጽ በሐቅ የመተርጎም ሥራ የተሰጠው ለቤተ ክርስቲያን ሕያው የማስተማር ሥልጣን ላላቸው ማለትም የጴጥሮስ ተከታይ ለሆኑት ለሮም ጳጳስ እና ከእርሳቸውም ጋር ለጳጳሳት ነው። በመለኮት መገለጥ ውስጥ የሚገኙ እውነቶችና ድንጋጌዎች የሆኑትን ቀኖናዎች የማስረዳ ሥራም የዚህ በቃል እግዚአብሔር አገልጋይነቱ የተወሰነ የእግዚአብሔር ጸጋ የተሰጠው የቤተ ክርስቲያን የበላይ አመራር ነው። ይህ የቤተ ክርስቲያን የበላይ አመራር ሥልጣን ከራእይ ጋር የተገናኙ እውነቶችንም ያካትታል። በመጽሐፍ ቅዱስ በትውፊትና በቤተ ክርስቲያን የበላይ አመራር መካከል ያለው ግንኙነት ምንድን ነው? መጽሐፍ ቅዱስ ትውፊትና የቤተ ክርስቲያን የበላይ አመራር እርስ በርሳቸው በቅርብ የተሳሰሩ ከመሆናቸው የተነሳ አንዱ ያለ ሌላው ሊቆም አይችልም። በአንዱ በመንፈስ ቅዱስ ስር ሆነው እያንዳንዳቸው በራሳቸው መንገድ በጋራ በመስራት ለነፍሳት ደህንነት ሁሉም ውጤታማ አስተዋጽኦ ያበረክታሉ። መጽሐፍ ቅዱስ እውነትን የሚያስተምረው ለምንድን ነው? እግዚአብሔር ራሱ የመጽሐፍ ቅዱስ ደራሲ ስለሆነ ነው። ስለዚህ መጽሐፍ ቅዱስ በመንፈስ የተቀሰቀሰና ለደህንነታችን አስፈላጊ የሆኑ እውነቶችን ያለ ስህተት የሚያስተምር መሆን አለበት። እርሱ ሊያስተምረን የፈለገውን ነገር የጻፉትን ሰባዊ ደራሲያንን የቀሰቀሰው መንፈስ ቅዱስ ነው። ይሁን እንጂ ክርስቲያናዊ እምነት የመጽሐፍ እምነት ሳይሆን የቃል እግዚአብሔር ይኸውም የተጻፈ ወይም ድምፅ አልባ ቃል ሳይሆን ሥጋ የለበሰና ሕያው ቃል እምነት ነው ይላል ቅዱስ በርናዶስ ዘክሌሪቦ መጽሐፍ ቅዱስ የምንነበበው እንዴት ነው? መጽሐፍ ቅዱስ መነበብና መተርጎም የሚገባው በመንፈስ ቅዱስ እርዳታና በቤተ ክርስቲያን የበላይ አመራር መርነት በሚከተሉት ሶስት መመዘኛዎች መሰረት ነው። አንደኛ፣ መጽሐፍ ቅዱስ ሲነበብ ለመላው መጽሐፍ ቅዱስ ይዘትና አንድነት ትኩረት በመስጠት መሆን አለበት። ሁለተኛ፣ በቤተ ክርስቲያን ሕያው ትውፊት ውስጥ ሆኖ መነበብ አለበት። ሶስተኛ፣ ለእምነት መመሳሰል ማለትም በራሳቸው በእምነት እውነቶች መካከል ላሉ ውስጣዊ ኅብረት ትኩረት በመስጠት መነበብ አለበት። የመጽሐፍ ቅዱስ ቀኖና ምንድን ነው? የመጽሐፍ ቅዱስ ቀኖና ቤተ ክርስቲያን በሐዋርያዊ ትውፊት አማካይነት የተቀበለቻቸው የቅዱሳት መጻሕፍት ሙሉ ዝርዝር ነው። ቀኖናው 46 የብሉይ ክዳንና 27 የአዲስ ክዳን መጽሐፍ ያካተተ ነው። ብሉይ ክዳን ለክርስቲያኖች ያለው ጠቀሜታ ምንድን ነው? ክርስቲያኖች በብሉይ ክዳንን እንደ እውነተኛ የእግዚአብሔር ቃል ያከብሩታል። የብሉይ ክዳን መጽሐፍት ሁሉ ለመለኮት የተቀሰቀሱና ዘላቂ ዋጋ ያላቸው ናቸው። እነዚህ መጻሕፍት የእግዚአብሔርን አዳኝ ፍቅርና መለኮታዊ ትምህርት የሚመሰክሩ ናቸው። የጻፉትም ከሁሉም በላይ መዳን ዓለም ክርስቶስን መምጣት ለማዘጋጀት ነው። አዲስ ክዳን ለክርስቲያኖች የሚሰጠው ጠቀሜታ ምንድን ነው? ዋና ዓላማው ኢየሱስ ክርስቶስ የሆነው አዲስ ክዳን የመለኮታዊ ራእይና የመጨረሻ እውነት ያሳውቀናል። በአዲስ ክዳን ውስጥ የሚገኙት አራቱ የማቴዎስ፣ የማርቆስ፣ የሉቃስና የዮሐንስ ወንጌሎች የኢየሱስ ሕይወትና ትምህርት ዋና ምስክሮች በመሆናቸው የቅዱሳት መጻሕፍት ሁሉ እምብርት ናቸው። በመሆኑም በቤተ ክርስቲያን ውስጥ ልዩ ቦታ አላቸው። በብሉይና በአዲስ ክዳን መካከል ያለው አንድነት ምንድን ነው? የእግዚአብሔር ቃል አንድ እስከሆነ ድረስ መጽሐፍ ቅዱስም አንድ ነው። የእግዚአብሔር የማዳን ዕቅድ አንድ ነው። የሁለቱም ክዳናት መለኮታዊ ቅስቀሳ አንድ ነው። ብሉይ ክዳን ለአዲስ ክዳን ማዘጋጃ ሲሆን፣ አዲስ ክዳን ደግሞ የብሉይ ክዳን ፍጻሜ ነው። ስለዚህ አንዱ የሌላው ማብራሪያ ነው። በቤተ ክርስቲያን ሕይወት ውስጥ የመጽሐፍ ቅዱስ ሚና ምንድን ነው? መጽሐፍ ቅዱስ ለቤተ ክርስቲያን ሕይወት ድጋፍና ኃይል ይሰጠዋል። ለእግዚአብሔር ልጆች የእምነት ብርታት፣ የነፍስ ምግብ፣ የመንፈሳዊ ሕይወት ምንጭ ነው። መጽሐፍ ቅዱስ የነገረ መለኮትና የሐዋርያዊ ስብከት እስትንፋስ ነው። መዝሙረኛው ዳዊት ለእግሬ መብራት ለመንገዴ ብርሃን ነው በመዝሙረ ዳዊት ምዕራፍ 119 ከቁጥር 105 ይለዋል። ስለዚህ ቤተ ክርስቲያን ሁሉ ሰው መጽሐፍ ቅዱስን ዘውትር እንዲያነቡ ታበረታታለች። ምክንያቱም መጽሐፍ ቅዱስን አለማወቅ ክርስቶስን አለማወቅ ነውና ይላል ቅዱስ ጀሮም። ምንጭ፣ ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ ካጸደቁት በአጭሩ ከተጻፈው የካቶሊክ ቤተ ክርስቲያን ትምህርት ክርስቶስ ከዋናው ከላቲን ቅጂ ከተተረጎመው መጽሐፍ ከአንቀጽ 78 እስከ 141 ላይ የተወሰደ ነው።

ክቡራትና ክቡራን አድማጮቻችን ለዛሬ ያልናቸው ዝግጅቶች እነዚህ ነበሩ። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ዝግጅቶቻችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የአርብ ግንቦት 21 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ስለ ሰላም የሚቀርብ ዓለም አቀፍ የመቁጠሪያ ጸሎት እንደሚመሩ መገለጹን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። በቅድስት መንበር የተግባቦት ጽፈት ቤት አዘጋጅነት ባለፈው ሳምንት በሮም በሚገኘው ኡርባኒያን ዩኒቨርሲቲ ውስጥ አንድ ጉባኤ መካሄዱ ይታወሳል። አንዳንድ የጉባኤው ተሳታፊዎች አፍሪካ በሰው ሰራሽ አስተውሎት ላይ ያላትን አመለካከት በማስመልከት የሰጡትን አስተያየት የተመለከተ ጥንቅር በሁለተኛው ዝግጅታችን እናቀርብላችኋለን። በመጨረሻም የወጣቶች ዓለም የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። እነዚህን ለዛሬ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራቱ ኃይሌ ጊዮርጊስና ዘላለም ኃይሉ ጋር በመሆን መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜና እናሰማቸዋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ስለ ሰላም የሚቀርብ ዓለም አቀፍ የመቁጠሪያ ጸሎት እንደሚመሩ ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጦርነት እንዲቆም ዘወትር ከሚያቀርቡት ተከታታይ ጥሪ ጎን ለጎን ቅዳሜ ግንቦት 22 2018 ዓመተ ምህረት በቫቲካን ውስጥ ስለ ሰላም የሚቀርብ ዓለም አቀፍ የመቁጠሪያ ጸሎት እንደሚመሩ ተገልጿል። የመቁጠሪያ ጸሎቱ በየአስር ዓመታት ውስጥ በጦርነት ምክንያት የሞት የመቁሰልና የመበታትን አደጋ የደረሰባቸውን ቤተሰቦችን ጨምሮ የሕክምና ባለሙያዎችንና በጎ ፈቃደኞችን ለማስታወስ እንደሆነ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለሐዋርያው ቅዱስ ጴጥሮስ መንበር ከተመረጡበት ጊዜ ጀምሮ በዓለም ሰላም ይሰፍን ዘንድ ምእመናን በጸሎት እንዲተባበሯቸው ተከታታይ ጥሪዎችን በማቅረብ ላይ እንደሚገኙ ይታወቃል። በዚህ መሠረት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቅዳሜ ግንቦት 22 2018 ዓመተ ምህረት ከምሽቱ 1 ሰዓት ላይ በቫቲካን የአትክልት ስፍራ በሚገኘው የሉርድ እመቤታችን ቅድስት ድንግል ማርያም ሐውልት ፊት ለፊት የተዘጋጀውን የመቁጠሪያ ጸሎት የሚመሩ ሲሆን በጸሎት ሥነ ሥርዓቱ ላይ በዓለም ዙሪያ የሚገኙ ምእመናንና ታዋቂ የእመቤታችን ማርያም ቤተ መቅደሶች ቅዱስነታቸውን በጸሎት እንዲተባበሯቸው ተጋብዘዋል። በዚህ ጸሎት ላይ የሚሳተፉ ታዋቂ የእመቤታችን ቅድስት ድንግል ማርያም ቤተ መቅደሶች በዩክሬን ዛርቫኔትሲያ የሚገኝ የእግዚአብሔር እናት ቤተ መቅደስ፣ በፊሊፒንስ አንቲፖሎ የሚገኝ የሰላምና የመልካም ጉዞ እመቤታችን ዓለም አቀፍ ቤተ መቅደስ፣ በፖርቱጋል ፋጢማ የሚገኝ የመቁጠሪያ እመቤታችን ማርያም ቤተ መቅደስ፣ በቦዝኒያ ሄርዘጎቪና ሜጅጎሪ የሚገኝ የሰላም ንግሥት እመቤታችን ማርያም ቤተ መቅደስ፣ በፈረንሳይ ሉርድ የሚገኝ የእመቤታችን ድንግል ማርያም ቤተ መቅደስ፣ በሊባኖስ ቢብሎስ የሚገኝ የቅዱስ ቻርቬላያና ቤተ መቅደስና በጣሊያን ሎሬቶ የሚገኝ የእመቤታችን ማርያም ጳጳሳዊ ቤተ መቅደሶች እንደሆኑ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሚመሩት የመቁጠሪያ ጸሎት ላይ የደስታ ምስጢርን በመጥቀስ ባለፉት አስርት ዓመታት ውስጥ በጦርነትና በአመፅ የተጎዱትን በልዩ ሁኔታ የሚያስታውሷቸው ሲሆን በጦርነት የተጎዱትን በሙሉ የሰላም ንግሥት ለሆነች እመቤታችን ቅድስት ድንግል ማርያም አደራ በመስጠት አማላጅነቷን ይለምናሉ። በመጀመሪያው ምስጢር የጦርነት ሰለባዎችን በተለይም ለአደጋ የተጋለጡትን፣ በሁለተኛው ምስጢር በጦርነት ለተጎዱ ሕዝቦች የተስፋ ቃልና የእምነት ጽናት የሚሰብኩትን፣ በሦስተኛው ምስጢር ሰብአዊ እርዳታን በየቀኑ የሚያቀርቡትን የሕክምና ባለሙያዎችንና በጎ ፈቃደኞችን ያስታውሳሉ። በአራተኛው ምስጢር ጦርነት በሚቀሰቅሰው አመፅ ለሚሰቃዩት፣ ለታሰሩትና ሰብአዊ ክብራቸው ተጥሶ ለውርደት የተዳረጉትን ያስታውሳሉ። በአምስተኛውና የመጨረሻው የደስታ ምስጢር ጦርነት እንዲያበቃና በዓለም ላይ ዘላቂ ሰላም እንዲሰፍን ይጸልያሉ። የሮም ከተማ ምእመናንና በመንፈሳዊ ንግደት ላይ የሚገኙ የልዩ ልዩ አገራት ምእመናን በቅዱስ ጴጥሮስ አደባባይ በተገጠሙ ትላልቅ ስክሪኖች በኩል ጸሎቱን ለመሳተፍ እንደሚችሉ የተነገረ ሲሆን ይህን ዝግጅት ያስተባበረው በዓለም ዙሪያ ወንጌልን የማዳረስ ተልእኮ ያለው በቅድስት መንበር የወንጌል አገልግሎት ማስፋፊያ ጳጳሳዊ ጽሕፈት ቤት እንደሆነ ታውቋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ ባሳለፍነው ሳምንት በቅድስት መንበር የተግባቦት ጽሕፈት ቤት አዘጋጅነት በሮም በተካሄደው ጉባኤ ላይ አንዳንድ የጉባኤው ተሳታፊዎች አፍሪቃ በሰው ሠራሽ አስተውሎት ላይ ያላትን አመለካከት በማስመልከት የሰጡትን አስተያየት የተመለከተ ጥንቅር እናቀርብላቸዋለን። አዘጋጅና አቅራቢ ባልደረባችን ዘላለም ኃይሉ ነው።

በቅድስት መንበር የተግባቦት ጽህፈት ቤት አዘጋጅነት ባሳለፍነው ሳምንት በጳጳሳዊ ኡርባንያ ዩኒቨርሲቲ ለሰው ልጅ ፊትና ድምፅ ጥበቃ ማድረግ በሚል ጭብጥ በተካሄደው ዓለም አቀፍ ጉባኤ ላይ የተገኙ ተሳታፊዎች በቴክኖሎጂ እድገት ውስጥ የሰው ልጅን ክብር፣ ማንነትና ፈጠራን መጠበቅ እንደሚያስፈልግ አጽንኦት ሰጥተው መወያየታቸው ተገልጿል። በ60ኛው የዓለም የማህበራዊ ግንኙነት ቀን ላይ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ባስተላለፉት መልእክት ላይ በመንተራስ የቅድስት መንበር የተግባቦት ጽህፈት ቤት ግንቦት 13 ቀን 2018 ዓመተ ምህረት ለሰው ልጅ ድምፅ እና ፊት ጥበቃ ማድረግ በሚል ርዕስ ሮም በሚገኘው በጳጳሳዊ ኡርባንያ ዩኒቨርሲቲ ባዘጋጀው ጉባኤ ላይ የተገኙ ተሳታፊዎች የሰው ልጅ ክብር፣ ትክክለኛ ግንኙነትና የዲጂታል ዘመን ግንኙነቶችን መጠበቅ እንደሚያስፈልግ አጽንኦት ሰጥተው መወያየታቸው ተገልጿል። ስለ ጥልቅ ሐሰተኛ ዜናዎች፣ የተዛቡ መረጃዎች፣ የአልጎሪዝም አድሎ እና የዲጂታል መገለል አደጋን ያስጠነቀቁት ተሳታፊዎቹ ከዚህም በተጨማሪ የሰው ሰራሽ አስተውሎት አዎንታዊ ድሎች በኃላፊነትና በሞራል እሴቶች መመራት እንዳለባቸው አመላክተዋል። አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት የህብረተሰቡን የአኗኗር ሁኔታ በፍጥነት እየለወጠና የፈጠራ እድሎችን እያመቻቸ ቢገኝም በብዙዎች ዘንድ የሥነ ምግባር፣ የባህልና የሰብአዊነት ጥያቄዎችን እያስነሳ እንደሚገኝ በጉባኤው ተመላክቷል። ከተወያዮቹ አንዷ የሆነችው ዶክተር ጆይ ሙአሎምቤይ ከቫቲካን ዜና ጋር ባደረገችው ቃለ ምልልስ ጉባኤው ጋዜጠኞችን፣ ሳይንቲስቶችን፣ የሥነ ምግባር ባለሙያዎችን፣ የፖለቲካ ባለሙያዎችንና ኮሚኒኬተሮችን በአንድ መድረክ ማሰባሰቡና እስካሁን ከተሳተፈችባቸው የሰው ሰራሽ አስተውሎት ውይይቶች መካከል ይሄኛው ጥልቅ ውይይት የተደረገበት ጉባኤ መሆኑን ገልጻ የሰው ሰራሽ አስተውሎት ቴክኖሎጂዎች በፍጥነት እያደጉ በመጡበት በአሁኑ ወቅት የሰብአዊነት ጉዳይ ልዩ ትኩረት ሊሰጠው እንደሚገባ አሳስባለች። በጉባኤ ወቅት ከተነሱት አጀንዳዎች መካከል አንዱ አሳሳቢ ጉዳይ የሰው ሰራሽ አስተውሎት የፊት መለያ ስርዓቶችን፣ ጥልቅ የሆኑ ሐሰተኛ መረጃዎችንና አውቶማቲክ የውሳኔ አሰጣጥ ስርዓቶችን የመጠቀም አዝማሚያ እየጨመረ መምጣቱም ተነግሯል። ዶክተር ጆይ ኤክስ ኮድድ ብላ የገለጸችው አንድን ግለሰብ በሰው ሰራሽ አስተውሎት መገልገያ ስርዓት በጣም እየተጎዳ እየተገለለና ሰብአዊነቱ ለአደጋ እየተጋለጠ መምጣቱን ጠቁማ ማንኛውም ሰው ከዚህ አደጋ ነፃ እንዳልሆነ አጽንኦት ሰጥታ የገለጸች ሲሆን በምሳሌ አስደግፋ ይህንን ተግባር ስታስረዳ የታዋቂ ሰዎችን ምስሎች በማስመሰል ሐሰተኛ መረጃዎችን ማቅረብ እንዲሁም ሴቶችና ልጃገረዶች ላይ ያነጣጠረ ጥልቅ የሆኑ ሐሰተኛ መረጃዎችን ጠቅሳለች። ከዚህም በተጨማሪ ማንነታቸው፣ ድምፃቸውና ጥበባዊ ስራቸው ያለ ፈቃድ በሰው ሰራሽ አስተውሎት ቴክኖሎጂዎች በድጋሚ ሊሰሩ ለሚችሉ ግለሰቦች የባዮሜትሪክ መብቶችና የፈጠራ መብቶች ጠንካራ የሆነ ጥበቃ እንዲደረግ ጥሪ አቅርባለች። የጉባኤው ተሳታፊዎች አፍሪካ በሌሎች ቦታዎች የተሰራውን ቴክኖሎጂ መጠቀም ብቻ ሳይሆን በራሷ አቅም ቴክኖሎጂውን በንቃት የማበልጸግ አስፈላጊነትን የጠቆሙ ሲሆን በደቡብ አፍሪካ ጆሃንስበርግ ከተማ የሚገኘው ዊት ዋተርስትራንድ ዩኒቨርሲቲ የኮምፒውተር ሳይንስ ፕሮፌሰር የሆኑት ቤንጃሚን ሮዝማን ይህንን ጉዳይ አስመልክቶ እንደተናገሩት አፍሪካ በዓለም አቀፉ የሰው ሰራሽ አስተውሎት ልማት ውስጥ የመሳተፍን አስፈላጊነት ገልጸው አፍሪካ ልዩ ፈተናዎች እንደሚገጥሟት በመጠቆም በተለይም የቋንቋ ብዝሃነት፣ የጤና አጠባበቅ፣ ትምህርትና ግብርናን የመሳሰሉ ጉዳዮችን ጠቅሰዋል። በአህጉሪቱ ከ2000 በላይ ቋንቋዎች እንደመነገራቸው መጠን እና ከእነዚህም ውስጥ በርካቶቹ ዝቅተኛ ግባት ያላቸው ቋንቋዎች እንደመሆናቸው መጠን የሰው ሰራሽ አስተውሎት ስርዓቶችን በብቃት ለማሰልጠን በቂ መረጃ እንደሌለ የገለጹት ፕሮፌሰሩ ሰው ሰራሽ አስተውሎት በቀላሉ ቴክኖሎጂን ማግኘት የመቻል ጉዳይ ብቻ ሳይሆን ማን እንደቀረጸውና በውስጡም የእነማን እሴቶች ተካቶ እንደሚገኝ ማወቅ የሚያስችል ስርዓት እንደሆነ በአጽንኦት ገልጸዋል። ኢንዳባ የትምህርት ተነሳሽነቶች በመሳሰሉ እንቅስቃሴዎች አፍሪካውያን ተመራማሪዎችና ፈጣሪዎች ከስነ ምግባራዊና ከባህላዊ ሁኔታ ጋር ተዛማጅነት ያላቸውን የሰው ሰራሽ አስተውሎት ስርዓቶችን ለመፍጠር ያለመ ጠንካራ የፓን አፍሪካ ትብብርን በመገንባት ላይ እንደሆነ የተገለጸ ሲሆን ዶክተር ጆይ ይህንን አስመልክቶ እንደተናገሩት የአፍሪካ ዲጂታል ዳታ ተለይቶ የሚወጣበትና የሀገር ውስጥ ማህበረሰቦችን ሳይጠቅም የውጭ ኮርፖሬሽኖችን ብቻ ለማበልጸግ በሚደረገው ሁለተኛ የዳታ ቅኝ ግዛት አሰራርን በማስጠንቀቅ ተመሳሳይ ስጋቶች እንዳሉም አስተጋብተዋል። የአፍሪካ መንግስታትና ተቋማት የዲጂታል ሀብቶችን እንዲጠብቁና የአፍሪካ ድምጾች በቴክኖሎጂ እድገት ውስጥ እንዲወከሉ የጠየቁት ዶክተር ጆይ እንደ ፋርመር ላይን ባሉ ኩባንያዎች የተገነቡትን እንዲሁም አርሶ አደሮችን በአገር ውስጥ ቋንቋዎች የግብርና ምርታማነትንና ኑሮን ለማሻሻል የሚረዱ በአፍሪካ የበለጸጉ የሰው ሰራሽ አስተውሎት መሳሪያዎችን ጠቁመዋል።
አባ ፋውስቲን ፋራ የተባሉ ካህን በ60ኛው የዓለም የተግባቦት ቀን ላይ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ያስተላለፉት መልእክት ላይ በማንጸባረቅ የሰው ፊትና ድምፅ ጥበቃ ሊደረግላቸው የሚገቡ ቅዱስ ስጦታዎች መሆናቸውን አጽንኦት ሰጥቶ የገለጹ ሲሆን፣ ቤተ ክርስቲያን ሰው ሰራሽ አስተውሎትን የምትመለከተው የሰውን የማሰብ ችሎታ ወይም መንፈሳዊ አገልግሎትን ከመተካት ይልቅ እንደ አንድ መጠቀሚያ መሳሪያ መሆኑን አመላክተዋል። የቫቲካን ሰነድ የሆኑትን አንቲኳና ኖቫን በመጥቀስ ሰው ሰራሽ አስተውሎት የወንጌል ስርጭትንና ግንኙነትን እንደሚደግፍ፣ ነገር ግን እውነተኛ የሰዎች መስተጋብርን፣ ጥበብንና የሐዋርያ አገልግሎትን መገኘትን ሊተካ እንደማይችል ጠቁመዋል። በተመሳሳይ ሁኔታ በሮም ከተማ ትምህርት ላይ የሚገኘው ናይጄሪያዊው ሜሶቦ ጦሂብ በበኩሉ ሰው ሰራሽ አስተውሎት የሰውን ልጅ ከመተካት ይልቅ የሰውን ሥራ ማሳደግ እንዳለበት አበክሮ በመግለጽ ወጣቶች በተለይ አዲሱ ትውልድ ለፈጠራና ለሂሳዊ አስተሳሰብ በሰው ሰራሽ አስተውሎት ላይ ከመጠን በላይ ጥገኛ እንዳይሆኑ አስጠንቅቋል። ሰው ሰራሽ አስተውሎት በፕሮግራም የተደገፈ እና የተገደበ ቢሆንም የሰው አቅም ግን ሊለካ የማይችል እንደሆነ ጠቅሶ ወጣቶች ማንነታቸውን ወይም የፈጠራ ችሎታቸውን ሳያጡ እውነተኛ ሆኖ እንዲቀጥሉ እና ሰው ሰራሽ አስተውሎትን በኃላፊነት እንዲጠቀሙ ያበረታታ ሲሆን፣ ከዚህም በተጨማሪ ግልጽ የሆኑ የሥነ ምግባር ድንበሮች መኖር እንዳለባቸውና በተለይም ሰብአዊ ግንኙነቶችን፣ መንፈሳዊ መሳሪያንና የሞራል ውሳኔን አሰጣጥን በሚያካትቱ አካባቢዎች የሰው ሰራሽ አስተውሎት አጠቃቀም ላይ ገደብ ሊደረግ እንደሚገባም አሳስበዋል። አናስታንቺያ ማኮኑ የተባለች ሌላኛው የጉባኤው ተሳታፊ በበኩሏ እኔ ያለሁት እኛ ስላለን ነው የሚለውን ኡቡንቱ የተሰኘውን አፍሪካውያን ፍልስፍናን በማስታወስ የሰው ሰራሽ አስተውሎት ውይይቱ ከሕግና ከተግባቦት አንጻር በማየት ሐሳቧን ያካፈለች ሲሆን፣ የአፍሪካ ማኅበረሰቦች በግንባር ቀደም ግንኙነት፣ በሥነ ምግባር ታሪክና በጋራ መደማመጥ ላይ የተመሠረቱ መሆናቸውን አመላክታ በሰው ሰራሽ አስተውሎት የተፈጠሩ ድምፆች፣ ቦታዎችና ምናባዊ እውነታዎች ትክክለኛውን የሰው ልጅ ግንኙነቶች ሊያዳክሙ እንደሚችሉ አስጠንቅቃለች። ማኮኑ ከዚህም ባሻገር የአፍሪካውያን ነባራዊ እውነታዎች ባህሎችና እሴቶችን ማንጸባረቅ በማይችሉ በምዕራቡ ዓለም የበለጸጉ ቴክኖሎጂዎች ላይ ያለውን ጥገኝነት እያደገ መምጣቱን እንዳሳሰባት ገልጻ፣ የአልጎሪዝም አድሎ፣ ግላዊ ነጻነት ማጣት፣ መረጃን በመመጠን የአፍሪካ ጉልበት መበዝበዝና በተጋላጭ ማህበረሰቦች ውስጥ በተቋቋሙ የመረጃ ቋቶች የሚፈጠሩ የአካባቢ ችግሮችን የመሳሰሉ ጉዳዮችን በአጽንኦት አንስታለች። ከዚህ አንጻር የሕግ አድሎ የሚታይባቸው ፊትን የመለያ ስርዓቶች በተለይም በጥቁር ማህበረሰብና ሴቶች ላይ የሚደርሰውን ኢፍትሐዊነት እንደሚያጠናክር ያስጠነቀቀች ሲሆን፣ የሰው ልጅ ክብርን፣ ሰብአዊ መብቶችንና ባህላዊ ማንነትን የሚጠብቅ አፍሪካን ያማከለ የሰው ሰራሽ አስተውሎት አስተዳደር እንደሚያስፈልግ አሳስባለች። ከዚህም በተጨማሪ ሰው ሰራሽ አስተውሎት ለአፍሪካ የሚሰጠውን አዎንታዊ አቅም በማስታወስ ሰው ሰራሽ አስተውሎት ውስብስብ የሆኑ የሕግ ፖሊሲ ሰነዶችን ለማቃለል፣ የትምህርት ተደራሽነትን ለማሻሻል፣ የቋንቋ ተግዳሮቶችን ለማቃለል እና ወጣት ሥራ ፈጣሪዎች አዳዲስ ዕድሎችን እንዲያገኙ ለማገዝ እንደሚረዳ ማኩኖ ጠቁማለች። ቴክኖሎጂ እያደገ ሲሄድ ሰው ሰራሽ አስተውሎት የሰው ልጆችን ለማገልገል መዋል እንዳለበት፣ ትክክለኛው የሰው ድምፅ፣ ፊት፣ ባህልና ግንኙነት መጠበቅ ለህብረተሰቡ የወደፊት ዕጣ ፈንታ አስፈላጊ መሆኑን በማሳሰብ ጉባኤው በጠንካራ መግባባት ተጠናቋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።

0: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የሚደርሳችሁ የአርብ ግንቦት 21 2018 ዓመተ ምህረት ዝግጅታችን ነው። ከዚህ ቀጥሎ የወጣቶች ዓለም የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።
1: የወጣቶች ዓለም
2: በዛሬው ዓለም ወንጌልን ስለማስበክ የከተማ ባህል ተግዳሮት አዲስቱ ኢየሩሳሌም ቅድስቱ ከተማ በራእይ መጽሐፍ ምዕራፍ 21 ከቁጥር 2 እስከ 4 የሰው ልጅ በሙሉ መዳረሻ ግብናት የሰው ልጅና የታሪክ ሙላት ይሁን የሚሆነው በአንድ ከተማ እንደሚሆን የእግዚአብሔር ራእይ ለኛ መናገሩ አስገራሚ ነገር ነው። ስለሆነም ከተሞቻችንን በማስተዋል መመልከት ያስፈልጋናል። የእግዚአብሔር መኖር መገኘት ግለሰቦችና ቡድኖች በሕይወታቸው ውስጥ ብርታትንና ትርጉም ለማግኘት ከሚያደርጓቸው ዑነተኛ ጥረቶች ጋር ይያያዛል። እርሱ በመካከላቸው ይኖራል። አንድነትን፣ ወንድማማችነትንና ደግነትን፣ ዑነትንና ፍትሕን ያበረታታል። ይህ መኖር ሊገለጥ እንጂ ሊወጠን ሊታቀድ አይገባም። ለጊዜው በተደበሰበሰና ባልታሰበ አኳኋን ቢሆንም እርሱን በእውነተኛ ልብ ለምሹት እግዚአብሔር ራሱን አይደብቅም። ከገጠር በተለየ መልኩ በከተሞች ያለው የሕይወት መንፈሳዊ ገጽታ የሚገለጸው በልዩ ልዩ የአኗኗር ስልቶች ከቦታዎችና ከሕዝብ ጋር በተያያዙ ዕለታዊ እንቅስቃሴዎች ነው። ሰዎች በዕለታዊ ኑሯቸው ውስጥ ብዙውን ጊዜ በሕይወት ለመኖር ይፍጨረጨራሉ። ይህ የኑሮ ትግል በውስጡ ብዙውን ጊዜ ጥልቅ መንፈሳዊ ስሜትን ያካተተ ጥልቅ የሕይወት ግንዛቤ ያለበት ነው። ጥማቷን ለማርካት በፈለገችና በውሃ ጉድጓድ አጠገብ በተገኘች ሳምራዊት ሴትና በጌታችን መካከል የተደረገውን አይነት ውይይት ለማካሄድ በዮሐንስ ወንጌል ምዕራፍ 4 ከቁጥር 1 እስከ 15 ይህንን ሁኔታ በቅርበት መመርመር ይኖርብናል። ክርስቲያኖች መደበኛ ትርጓሚዎች ወይም የትርጉሙ ጠንሳሾች መሆናቸው በቀረባቸው አዳዲስ መስኮች አዳዲስ ባህሎች ያለማቋረጥ እየፈለቁ ናቸው። በመሆኑም እነሱ ራሳቸው ከነዚህ ባህሎች ውስጥ አዳዲስ ቋንቋዎችን፣ ምልክቶችን፣ መልእክቶችንና ብዙውን ጊዜ ለኢየሱስ ወንጌል ተቃራኒ የሆኑ አዳዲስ የሕይወት አመለካከቶችን የሚያስከትሉ ስር ነቀል ለውጦችን ይወስዳሉ። በከተሞች ውስጥ ፍጹም አዲስ ባህል ተፈጥሮ ያለማቋረጥ እያደገ ነው። ሲኖዶሱ እንዳመለከተው ዛሬ በእነዚህ መስኮች እየተካሄዱ የሚገኙ ለውጦችና የሚፈጠሯቸው ባህሎች ለአዲስ ስብከተ ወንጌል ምቹ ስፍራዎች ናቸው። ይህም ለከተማ ነዋሪዎች ይበልጥ ሳቢና ትርጉም የሚሰጡ ለጸሎትና ለሱታፌ የሚሆኑ አዲስ ቦታዎችንና እድሎችን እንድናሰላስል ያስገድደናል። እነዚህ ተመሳሳይ ባህላዊ ለውጦች የገጠር አካባቢዎችን በመገናኛ ብዙሃን ተጽዕኖ አማካይነት የአኗኗር ዘይቤያቸውን በእጅጉ እንዲለወጡ እያደረጓቸውም ነው። ለዚህም የሚያስፈልገው ለእነዚህ ከእግዚአብሔር ከሌሎች ሰዎችና በዙሪያችን ከሚገኙት ጋር ለምኖሩን የሚገቡ አዳዲስ የግንኙነት ዘዴዎችን የሚያሳየንና መሠረታዊ እሴቶችን የሚያበረታታ ስብከተ ወንጌልን ማካሄድ ነው። ስብከተ ወንጌል አዳዲስ ታሪኮችና ስር ነቀል ለውጦችን ወደሚካሄዱባቸው ስፍራዎች መስፋፋትና የኢየሱስን ቃል ለከተሞቻችን ማዳረስ ይኖርበታል። ከተሞች ባለ ብዙ ባህል ናቸው። በትላልቅ ከተሞች የተወሰኑ ቡድኖች ስለ ጋራ ሕይወት ያላቸውን ሐሳብና ህልም እንዲሁም ስለምነሱ አዳዲስ ሰባዊ ግንኙነቶች አዳዲስ ባህሎችና ስለማይታዩ ከተሞች የምንነጋገሩባቸው የግንኙነት መረቦች አሉ። ከዚህ በተጨማሪ ጎን ለጎን የሚኖሩ ብዙውን ጊዜ ገለልተኝነትንና ሁከትን የሚያስከትሉ የተለያዩ ዝቅተኛ ባህሎችም አሉ። ስለዚህ ቤተ ክርስቲያን ጠንካራ ውይይት እንዲደረግ ማገዝ አለባት። በአንድ በኩል የራሳቸውና የቤተሰቦቻቸውን ህይወት ለማዳበር የሚያስችል ዘዴ ያላቸው ሰዎች አሉ። በአንጻሩ ዜጎች ያልሆኑ ግማሽ ዜጎች እና የከተማ ቅሬቶች አሉ። ከተሞች ለነዋሪዎቻቸው አያሌ እድሎችን ቢፈጥሩም ለብዙ ሰዎች ደግሞ ህይወታቸውን በሙላት እንዲያሳድጉ በርካታ መሰናክሎችን ስለሚደቅኑባቸው ዘላቂ የማመንታት ሁኔታዎችን ይፈጥራሉ። ይህ ንጽጽር ከፍተኛ ስቃይን ያስከትላል። በብዙ የዓለም ክፍሎች ውስጥ ከተሞች በሺ የሚቆጠሩ ሰዎች ስለ ነጻነት፣ ስለ ህዝባዊ ድምጽ፣ ስለ ፍትህና ስለ ሌሎች ጥያቄዎች የተቃውሞ ሰልፍ የሚያደርጉባቸው መድረኮች ናቸው። እነዚህም ጥያቄዎች በአግባቡ ካልተረዷቸው በኃይል ዝም ማሰኘት አይቻልም። በከተሞች ውስጥ ሰዎችን ያለ አግባብ ከቦታ ቦታ ማዛወር፣ የአደንዛዥ እጽ ንግድ፣ ሕፃናትን መበደልና ጉልበታቸውን መበዝበዝ፣ አረጋውያንና ደካሞችን ያለ ረዳት መቶ እና የተለያዩ የሙስናና የወንጀል ተግባራት መኖራቸውን መካድ አንችልም። ከዚሁ ጋር ከተሞች ደንበኛ የመገናኛና የአንድነት ስፍራዎች መሆን ሲችሉ ብዙውን ጊዜ የብቸኝነትና የአለመተማመን ቦታዎች ይሆናሉ። መኖሪያ ቤቶችና አካባቢዎች ብዙውን ጊዜ የሚገነቡት ለመገናኘትና ለመዋሃድ ሳይሆን ከሌሎች ለመለየትና ለመደበቅ ነው። በእነዚህ ሁኔታዎች ውስጥ ወንጌልን መስበክ የሰብአዊ ሕይወትን ክብር እንደገና ለመመለስ መሰረት ይሆናል። ምክንያቱም ኢየሱስ ለከተሞቻችን የተትረፈረፈ ሕይወት ሊሰጣቸው ይፈልጋልና በዮሐንስ ወንጌል ምዕራፍ 10 ከቁጥር 10 ልማዳዊ ለውጥ የሌለው የስብከተ ወንጌል ፕሮግራም ለዚህ ውስብስብ ሁኔታ ተስማሚ እንደሚሆን መገንዘብ ቢኖርብንም ወንጌል ስለ አንድና ሙሉ ሰብአዊ ሕይወት የሚቀርበው ሐሳብ ለከተሞቻችን በሽታዎች ፍቱን መድኃኒት ነው። ሆኖም ሰብአዊ ሕይወታችንን በተሟላ ሁኔታ መኖርና በማንኛውም ባህልና በማናቸውም ከተማ የወንጌል ምስክርነት እርሾ የመሆን ተግዳሮትን መቋቋም የተሻለን ክርስቲያኖች እንድንሆንና በከተሞቻችን ውስጥ ፍሬ እንድናፈራ ያደርገናል። ሐዋርያዊ ሠራተኞችን የሚገጥሟቸው ፈተናዎች በቤተ ክርስቲያን ውስጥና ለቤተ ክርስቲያን ለመስራት ዝግጁ የሆኑትን ሁሉ እጅግ አመሰግናቸዋለሁ። እዚህ ላይ ከጳጳሳት አንስቶ እጅግ ዝቅተኛና የተደበቀ አገልግሎት የሚሰጡ የተለያዩ ሐዋርያዊ ሠራተኞችን ተግባራትን በስፋት ለመዘርዘር አልፈልግም። ይልቁንም ከአሁኑ ሉዓላዊ ባህላችን አንጻር ሁላችንም ስለሚገጥሟቸው ተግዳሮቶች ለማውሳት እወዳለሁ። በመጀመሪያ በፍትሐዊነት አረገድ የቤተ ክርስቲያን አስተዋጽኦ ውስጥ በዛሬው ዓለም ከፍ ያለ ነው እላለሁ። በአንዳንድ የቤተ ክርስቲያን አባላትና በራሳችን ኃጢአት ጭምር የደረሰብንም ስቃይና ውርደት ስንት ክርስቲያኖች ሕይወታቸውን በፍቅር እየሰጡ እንደሆነ እንድንዘነጋ ሊያደርገን አይገባም። እነርሱ ብዙ ሰዎችን እንዲፈወሱ ወይም በመስክ ሆስፒታሎች ውስጥ በሰላም እንዲሞቱ ይረዳሉ። በምድር ላይ ድህነት እጅግ በተንሰራፋባቸው ቦታዎች ተገኝቶ የልዩ ልዩ ሱሶች ተገዢ የሆኑትን ይረዳሉ። ሕፃናትንና ወጣቶችን በማስተማር ሥራ ተሰማርተዋል። ሌላ ሰው ሁሉ የተዋቸውን አረጋውያንን ይንከባከባሉ። በአስቸጋሪ አካባቢዎች እሴቶች የሚተላለፉባቸውን መንገዶች ይፈልጋሉ። ሰው የሆነው አምላክን ምሳሌ ተከትሎ ለሰው ልጅ ጥልቅ ፍቅር የሚያሳዩባቸውን ሌሎች ብዙ መንገዶች በሙሉ ልብ ይከተላሉ። ሕይወታቸውንና ጊዜያቸውን በደስታ መሥዋዕት የሚያደርጉ ብዙ ክርስቲያኖች ስለ ሰጡኝ ድንቅ ምሳሌ አመሰግናቸዋለሁ። ይህ ምስክርነት ራስ ወዳድነትን ለማሸነፍና ራሴን በተሻለ መልኩ ሙሉ በሙሉ ለመስጠት በማደርገው ጥረት መጽናኛና ድጋፍ ይሆነኛል። የዚህ ዘመን ልጆች እንደ መሆናችን መጠን ሁላችንም በሆነ መንገድ የአሁኑ ሉላዊ ባህል ተጽዕኖ ደርሶብናል። ይህ ሉላዊ ባህል እሴቶችንና አዳዲስ እድሎችን ቢሰጠንም ሊወስነን፣ ሊለውጠንና በመጨረሻም ሊጎዳን ይችላል። ስለሆነም አዋራዊ ሰራተኞች የምረዱባቸውና የሚፈወሱባቸው ቦታዎች በተሰቀለውና ከሞት በተነሳው ኢየሱስ ያለን እምነት ራሱ የሚታደስባቸው መሰረታዊ የሰው ልጅ ጥያቄዎችና ኢሌታዊ ጭንቀቶችን የሚጋሩባቸው የግልና ማህበራዊ ጉሳኖች ወደ መልካምና ውብ ነገር እንዲያተኩሩ ለማድረግ ስለተመኮራችንና ስለህይወታችን ያለን እውቀት በወንጌል ብርሃን የሚመረመርባቸውን ቦታዎች መፍጠር እንዳለብን ይስማኛል። ከዚሁ ጋር አዋራዊ ሰራተኞች ስለመገጥመዋቸው አንዳንድ ልዩ ልዩ ፈተናዎች መናገር ይፈልጋሉ። ምንጭ የወንጌል ደስታ የተሰኘው የቅዱስ አባታችን ፍራንቺስኮስ በዛሬው ዓለም ወንጌልን ስለመስበክ ለጳጳሳት፣ ለካህናት፣ ለደናግልና ለሚእመናን ያስተላለፉት ሐዋርያዊ ምክር ከአንቀጽ 71 እስከ 77 ድረስ የተወሰደ ነው።
0: የወጣቱ ዓለም ክብራትና ክብራን አድማጮቻችን፣ ይህ ዝግጅት የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ክብራትና ክብራን አድማጮቻችን፣ ለዛሬ ያልናቸው ዝግጅቶች እነዚህ ነበሩ። አብራችሁን በመሆን ስለተከታተላችሁን ከልብና መሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ዝግጅቶቻችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የአርብ ግንቦት 21 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ስለ ሰላም የሚቀርብ ዓለም አቀፍ የመቁጠሪያ ጸሎት እንደሚመሩ መገለጹን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። በቅድስት መንበር የተግባቦት ጽፈት ቤት አዘጋጅነት ባለፈው ሳምንት በሮም በሚገኘው ኡርባኒያን ዩኒቨርሲቲ ውስጥ አንድ ጉባኤ መካሄዱ ይታወሳል። አንዳንድ የጉባኤው ተሳታፊዎች አፍሪካ በሰው ሰራሽ አስተውሎት ላይ ያላትን አመለካከት በማስበልከት የሰጡትን አስተያየት የተመለከተ ጥንቅር በሁለተኛው ዝግጅታችን እናቀርብላችኋለን። በመጨረሻም የወጣቶች ዓለም የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። እነዚህን ለዛሬ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራቱ ኃይሌ ጊዮርጊስና ዘላለም ኃይሉ ጋር በመሆን መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜና እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ስለ ሰላም የሚቀርብ ዓለም አቀፍ የመቁጠሪያ ጸሎት እንደሚመሩ ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጦርነት እንዲቆም ዘወትር ከሚያቀርቡት ተከታታይ ጥሪ ጎን ለጎን ቅዳሜ ግንቦት 22 2018 ዓመተ ምህረት በቫቲካን ውስጥ ስለ ሰላም የሚቀርብ ዓለም አቀፍ የመቁጠሪያ ጸሎት እንደሚመሩ ተገልጿል። የመቁጠሪያ ጸሎቱ በየ10 ዓመታት ውስጥ በጦርነት ምክንያት የሞት የመቁሰልና የመበታተን አደጋ የደረሰባቸውን ቤተሰቦችን ጨምሮ የሕክምና ባለሙያዎችንና በጎ ፈቃደኞችን ለማስታወስ እንደሆነ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለሐዋርያው ቅዱስ ጴጥሮስ መንበር ከተመረጡበት ጊዜ ጀምሮ በዓለም ሰላም ይሰፍን ዘንድ ምእመናን በጸሎት እንዲተባበሯቸው ተከታታይ ጥሪዎችን በማቅረብ ላይ እንደሚገኙ ይታወቃል። በዚህ መሠረት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቅዳሜ ግንቦት 22 2018 ዓመተ ምህረት ከምሽቱ 1 ሰዓት ላይ በቫቲካን የአትክልት ስፍራ በሚገኘው የሉርድ እመቤታችን ቅድስት ድንግል ማርያም ሐውልት ፊት ለፊት የተዘጋጀውን የመቁጠሪያ ጸሎት የሚመሩ ሲሆን፣ በጸሎት ስነ ስርዓቱ ላይ በዓለም ዙሪያ የሚገኙ ምእመናንና ታዋቂ የእመቤታችን ማርያም ቤተ መቅደሶች ቅዱስነታቸውን በጸሎት እንዲተባበሯቸው ተጋብዘዋል። በዚህ ጸሎት ላይ የሚሳተፉ ታዋቂ የእመቤታችን ቅድስት ድንግል ማርያም ቤተ መቅደሶች በዩክሬን ዛርቫኔትሲያ የሚገኝ የእግዚአብሔር እናት ቤተ መቅደስ፣ በፊሊፒንስ አንቲፖሎ የሚገኝ የሰላምና የመልካም ጉዞ እመቤታችን ዓለም አቀፍ ቤተ መቅደስ፣ በፖርቱጋል ፋጢማ የሚገኝ የመቁጠሪያ እመቤታችን ማርያም ቤተ መቅደስ፣ በቦዝኒያ ሄርዘጎቪና ሜጅጎሪ የሚገኝ የሰላም ንግሥት እመቤታችን ማርያም ቤተ መቅደስ፣ በፈረንሳይ ሉርድ የሚገኝ የእመቤታችን ድንግል ማርያም ቤተ መቅደስ፣ በሊባኖስ ቢብሎስ የሚገኝ የቅዱስ ቻርቤላያና ቤተ መቅደስና በጣሊያን ሎሬቶ የሚገኝ የእመቤታችን ማርያም ጳጳሳዊ ቤተ መቅደሶች እንደሆኑ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሚመሩት የመቁጠሪያ ጸሎት ላይ የደስታ ምስጢርን በመጥቀስ ባለፉት 10 ዓመታት ውስጥ በጦርነትና በአመፅ የተጎዱትን በልዩ ሁኔታ የሚያስታውሷቸው ሲሆን፣ በጦርነት የተጎዱትን በሙሉ የሰላም ንግሥት ለሆነች እመቤታችን ቅድስት ድንግል ማርያም አደራ በመስጠት አማላጅነቷን ይለምናሉ። በመጀመሪያው ምስጢር የጦርነት ሰለባዎችን በተለይም ለአደጋ የተጋለጡትን፣ በሁለተኛው ምስጢር በጦርነት ለተጎዱ ሕዝቦች የተስፋ ቃልና የእምነት ጽናት የሚሰብኩትን፣ በሦስተኛው ምስጢር ሰብአዊ እርዳታን በየቀኑ የሚያቀርቡትን የሕክምና ባለሙያዎችንና በጎ ፈቃደኞችን ያስታውሳሉ። በአራተኛው ምስጢር ጦርነት በሚቀሰቅሰው አመፅ ለሚሰቃዩት፣ ለታሰሩትና ሰብአዊ ክብራቸው ተጥሶ ለውርደት የተዳረጉትን ያስታውሳሉ። በአምስተኛውና የመጨረሻው የደስታ ምስጢር ጦርነት እንዲያበቃና በዓለም ላይ ዘላቂ ሰላም እንዲሰፍን ይጸልያሉ። የሮም ከተማ ምእመናንና በመንፈሳዊ ንግደት ላይ የሚገኙ የልዩ ልዩ አገራት ምእመናን በቅዱስ ጴጥሮስ አደባባይ በተገጠሙ ትላልቅ ስክሪኖች በኩል ጸሎቱን ለመሳተፍ እንደሚችሉ የተነገረ ሲሆን፣ ይህን ዝግጅት ያስተባበረው በዓለም ዙሪያ ወንጌልን የማዳረስ ተልእኮ ያለው በቅድስት መንበር የወንጌል አገልግሎት ማስፋፊያ ጳጳሳዊ ጽሕፈት ቤት እንደሆነ ታውቋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ ባሳለፍነው ሳምንት በቅድስት መንበር የተግባቦት ጽሕፈት ቤት አዘጋጅነት በሮም በተካሄደው ጉባኤ ላይ አንዳንድ የጉባኤው ተሳታፊዎች አፍሪቃ በሰው ሠራሽ አስተውሎት ላይ ያላትን አመለካከት በማስመልከት የሰጡትን አስተያየት የተመለከተ ጥንቅር እናቀርብላቸዋለን። አዘጋጅና አቅራቢ ባልደረባችን ዘላለም ኃይሉ ነው።

በቅድስት መንበር የተግባቦት ጽህፈት ቤት አዘጋጅነት ባሳለፍነው ሳምንት በጳጳሳዊ ኡርባንያ ዩኒቨርሲቲ ለሰው ልጅ ፊትና ድምፅ ጥበቃ ማድረግ በሚል ጭብጥ በተካሄደው ዓለም አቀፍ ጉባኤ ላይ የተገኙ ተሳታፊዎች በቴክኖሎጂ እድገት ውስጥ የሰው ልጅን ክብር፣ ማንነትና ፈጠራን መጠበቅ እንደሚያስፈልግ አጽንኦት ሰጥተው መወያየታቸው ተገልጿል። በ60ኛው የዓለም የማህበራዊ ግንኙነት ቀን ላይ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ባስተላለፉት መልእክት ላይ በመንተራስ የቅድስት መንበር የተግባቦት ጽህፈት ቤት ግንቦት 13 ቀን 2018 ዓመተ ምህረት ለሰው ልጅ ድምፅ እና ፊት ጥበቃ ማድረግ በሚል ርዕስ ሮም በሚገኘው በጳጳሳዊ ኡርባንያ ዩኒቨርሲቲ ባዘጋጀው ጉባኤ ላይ የተገኙ ተሳታፊዎች የሰው ልጅ ክብር፣ ትክክለኛ ግንኙነትና የዲጂታል ዘመን ግንኙነቶችን መጠበቅ እንደሚያስፈልግ አጽንኦት ሰጥተው መወያየታቸው ተገልጿል። ስለ ጥልቅ ሐሰተኛ ዜናዎች፣ የተዛቡ መረጃዎች፣ የአልጎሪዝም አድሎ እና የዲጂታል መገለል አደጋን ያስጠነቀቁት ተሳታፊዎቹ ከዚህም በተጨማሪ የሰው ሰራሽ አስተውሎት አዎንታዊ ድሎች በኃላፊነትና በሞራል እሴቶች መመራት እንዳለባቸው አመላክተዋል። አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት

ገልጻ የሰው ሰራሽ አስተውሎት ቴክኖሎጂዎች በፍጥነት እያደጉ በመጡበት ባሁኑ ወቅት የሰብአዊነት ጉዳይ ልዩ ትኩረት ሊሰጠው እንደሚገባ አሳስባለች። በጉባኤ ወቅት ከተነሱት አጀንዳዎች መካከል አንዱ አሳሳቢ ጉዳይ የሰው ሰራሽ አስተውሎት የፊት መለያ ስርዓቶችን፣ ጥልቅ የሆኑ አሰተኛ መረጃዎችንና አውቶማቲክ የውሳኔ አሰጣጥ ስርዓቶችን የመጠቀም አዝማሚያ እየጨመረ መምጣቱም ተነግሯል። ዶክተር ጆይ ኤክስ ኮድድ ብላ የገለጸችው አንድን ግለሰብ በሰው ሰራሽ አስተውሎት መገልገያ ስርዓት በጣም እየተጎዳ እየተገለለና ሰብአዊነቱ ለአደጋ እየተጋለጠ መምጣቱን ጠቁማ ማንኛውም ሰው ከዚህ አደጋ ነፃ እንዳልሆነ አጽንኦት ሰጥታ የገለጸች ሲሆን በምሳሌ አስደግፋ ይህንን ተግባር ስታስረዳ የታዋቂ ሰዎችን ምስሎች በማስመሰል ሐሰተኛ መረጃዎችን ማቅረብ እንዲሁም ሴቶችና ልጃገረዶች ላይ ያነጣጠረ ጥልቅ የሆኑ ሐሰተኛ መረጃዎችን ጠቅሳለች። ከዚህም በተጨማሪ ማንነታቸው፣ ድምጻቸውና ጥበባዊ ስራቸው ያለ ፈቃድ በሰው ሰራሽ አስተውሎት ቴክኖሎጂዎች በድጋሚ ሊሰሩ ለሚችሉ ግለሰቦች የባዮሜትሪክ መብቶችና የፈጠራ መብቶች ጠንካራ የሆነ ጥበቃ እንዲደረግ ጥሪ አቅርባለች። የጉባኤው ተሳታፊዎች አፍሪካ በሌሎች ቦታዎች የተሰራውን ቴክኖሎጂ መጠቀም ብቻ ሳይሆን በራሷ አቅም ቴክኖሎጂውን በንቃት የማበልጸግ አስፈላጊነትን የጠቆሙ ሲሆን በደቡብ አፍሪካ ጆሃንስበርግ ከተማ የሚገኘው ዊት ዋተርስትራንድ ዩኒቨርሲቲ የኮምፒውተር ሳይንስ ፕሮፌሰር የሆኑት ቤንጃሚን ሮዝማን ይህንን ጉዳይ አስመልክቶ እንደተናገሩት አፍሪካ በዓለም አቀፉ የሰው ሰራሽ አስተውሎት ልማት ውስጥ የመሳተፍን አስፈላጊነት ገልጸው አፍሪካ ልዩ ፈተናዎች እንደሚገጥሟት በመጠቆም በተለይም የቋንቋ ብዝሃነት፣ የጤና አጠባበቅ፣ ትምህርትና ግብርናን የመሳሰሉ ጉዳዮችን ጠቅሰዋል። በአህጉሪቱ ከ2000 በላይ ቋንቋዎች እንደመነገራቸው መጠን እና ከእነዚህም ውስጥ በርካቶቹ ዝቅተኛ ግባት ያላቸው ቋንቋዎች እንደመሆናቸው መጠን የሰው ሰራሽ አስተውሎት ስርዓቶችን በብቃት ለማሰልጠን በቂ መረጃ እንደሌለ የገለጹት ፕሮፌሰሩ ሰው ሰራሽ አስተውሎት በቀላሉ ቴክኖሎጂን ማግኘት የመቻል ጉዳይ ብቻ ሳይሆን ማን እንደቀረጸውና በውስጡም የእነማን እሴቶች ተካቶ እንደሚገኝ ማወቅ የሚያስችል ስርዓት እንደሆነ በአጽንኦት ገልጸዋል። ኢንዳባ የትምህርት ተነሳሽነቶች በመሳሰሉ እንቅስቃሴዎች አፍሪካውያን ተመራማሪዎችና ፈጣሪዎች ከስነ ምግባራዊ እና ከባህላዊ ሁኔታ ጋር ተዛማጅነት ያላቸውን የሰው ሰራሽ አስተውሎት ስርዓቶችን ለመፍጠር ያለመ ጠንካራ የፓን አፍሪካ ትብብርን በመገንባት ላይ እንደሆነ የተገለጸ ሲሆን ዶክተር ጆይ ይህንን አስመልክቶ እንደተናገሩት የአፍሪካ ዲጂታል ዳታ ተለይቶ የሚወጣበትና የሀገር ውስጥ ማህበረሰቦችን ሳይጠቅም የውጭ ኮርፖሬሽኖችን ብቻ ለማበልጸግ በሚደረገው ሁለተኛ የዳታ ቅኝ ግዛት አሰራርን በማስጠንቀቅ ተመሳሳይ ስጋቶች እንዳሉም አስተጋብተዋል። የአፍሪካ መንግስታትና ተቋማት የዲጂታል ሀብቶችን እንዲጠብቁና የአፍሪካ ድምጾች በቴክኖሎጂ እድገት ውስጥ እንዲወከሉ የጠየቁት ዶክተር ጆይ እንደ ፋርመር ላይን ባሉ ኩባንያዎች የተገነቡትን እንዲሁም አርሶ አደሮችን በአገር ውስጥ ቋንቋዎች የግብርና ምርታማነትንና ኑሮን ለማሻሻል የሚረዱ በአፍሪካ የበለጸጉ የሰው ሰራሽ አስተውሎት መሳሪያዎችን ጠቁመዋል። አባ ፋውስቲን ፋራ የተባሉ ካህን በ60ኛው የዓለም የተግባቦት ቀን ላይ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ያስተላለፉት መልእክት ላይ በማንጸባረቅ የሰው ፊትና ድምፅ ጥበቃ ሊደረግላቸው የሚገቡ ቅዱስ ስጦታዎች መሆናቸውን አጽንኦት ሰጥቶ የገለጹ ሲሆን ቤተ ክርስቲያን ሰው ሰራሽ አስተውሎትን የምትመለከተው የሰውን የማሰብ ችሎታ ወይም መንፈሳዊ አገልግሎትን ከመተካት ይልቅ እንደ አንድ መጠቀሚያ መሳሪያ መሆኑን አመላክተዋል። የቫቲካን ሰነድ የሆኑትን አንቲኳና ኖቫን በመጥቀስ ሰው ሰራሽ አስተውሎት የወንጌል ስርጭትንና ግንኙነትን እንደሚደግፍ ነገር ግን እውነተኛ የሰዎች መስተጋብርን፣ ጥበብንና የሐዋሪ አገልግሎትን መገኘትን ሊተካ እንደማይችል ጠቁመዋል። በተመሳሳይ ሁኔታ በሮም ከተማ ትምህርት ላይ የሚገኘው ናይጄሪያዊው ሜሶቦ ጦሂብ በበኩሉ ሰው ሰራሽ አስተውሎት የሰውን ልጅ ከመተካት ይልቅ የሰውን ስራ ማሳደግ እንዳለበት አበክሮ በመግለጽ ወጣቶች በተለይ አዲሱ ትውልድ ለፈጠራና ለሂሳዊ አስተሳሰብ በሰው ሰራሽ አስተውሎት ላይ ከመጠን በላይ ጥገኛ እንዳይሆኑ አስጠንቅቋል። ሰው ሰራሽ አስተውሎት በፕሮግራም የተደገፈ እና የተገደበ ቢሆንም የሰው አቅም ግን ሊለካ የማይችል እንደሆነ ጠቅሶ ወጣቶች ማንነታቸውን ወይም የፈጠራ ችሎታቸውን ሳያጡ እውነተኛ ሆኖ እንዲቀጥሉ እና ሰው ሰራሽ አስተውሎትን በኃላፊነት እንዲጠቀሙ ያበረታታ ሲሆን ከዚህም በተጨማሪ ግልጽ የሆኑ የሥነ ምግባር ድንበሮች መኖር እንዳለባቸውና በተለይም ሰብአዊ ግንኙነቶችን መንፈሳዊ መሳሪያንና የሞራል ውሳኔን አሰጣጥን በሚያካትቱ አካባቢዎች የሰው ሰራሽ አስተውሎት አጠቃቀም ላይ ገደብ ሊደረግ እንደሚገባም አሳስበዋል።
አናስታንቺያ ማኩኑ የተባለች ሌላኛው የጉባኤው ተሳታፊ በበኩሏ እኔ ያለሁት እኛ ስላልን ነው የሚለውን ኡቡንቱ የተሰኘውን አፍሪካውያን ፍልስፍናን በማስታወስ የሰው ሰራሽ አስተውሎት ውይይቱ ከህግና ከተግባቦት አንጻር በማየት ሐሳቧን ያካፈለች ሲሆን የአፍሪካ ማህበረሰቦች በግንባር ቀደም ግንኙነት በስነ ምግባር ታሪክና በጋራ መደማመጥ ላይ የተመሰረቱ መሆናቸው

መሆናቸውን አመላክታ በሰው ሰራሽ አስተውሎት የተፈጠሩ ድምጾች ቦታዎችና ምናባዊ ሁኔታዎች ትክክለኛውን የሰው ልጅ ግንኙነቶች ሊያዳክሙ እንደሚችሉ አስጠንቅቃለች። ማኩኑ ከዚህም ባሻገር የአፍሪካውያን ነባራዊ ሁኔታዎች ባህሎችና እሴቶችን ማንጸባረቅ በማይችሉ በምዕራቡ ዓለም የበለጸጉ ቴክኖሎጂዎች ላይ ያለውን ጥገኝነት እያደገ መምጣቱን እንዳሳሰባት ገልጻ የአልጎሪዝም አድሎ፣ ግላዊ ነጻነት ማጣት፣ መረጃን በመመጠን የአፍሪካ ጉልበት መበዝበዝና በተጋላጭ ማህበረሰቦች ውስጥ በተቋቋሙ የመረጃ ቋቶች የሚፈጠሩ የአከባቢ ችግሮችን የመሳሰሉ ጉዳዮችን በአጽንኦት አንስታለች። ከዚህ አንጻር የህግ አድሎ የሚታይባቸው ፊትን የመለያ ስርዓቶች በተለይም በጥቁር ማህበረሰብና ሴቶች ላይ የሚደርሰውን ኢፍትሃዊነት እንደሚያጠናክር ያስጠነቀቀች ሲሆን የሰው ልጅ ክብርን፣ ሰብአዊ መብቶችንና ባህላዊ ማንነትን የሚጠብቅ አፍሪካን ያማከለ የሰው ሰራሽ አስተውሎት አስተዳደር እንደሚያስፈልግ አሳስባለች። ከዚህም በተጨማሪ ሰው ሰራሽ አስተውሎት ለአፍሪካ የሚሰጠውን አዎንታዊ አቅም በማስተዋወስ ሰው ሰራሽ አስተውሎት ውስብስብ የሆኑ የህግ ፖሊሲ ሰነዶችን ለማቃለል፣ የትምህርት ተደራሽነትን ለማሻሻል፣ የቋንቋ ተግዳሮቶችን ለማቃለል እና ወጣት ስራ ፈጣሪዎች አዳዲስ እድሎችን እንዲያገኙ ለማገዝ እንደሚረዳ ማኩኑ ጠቁማለች። ቴክኖሎጂ ያደገ ሲሄድ ሰው ሰራሽ አስተውሎት የሰው ልጆችን ለማገልገል መዋል እንዳለበት፣ ትክክለኛው የሰው ድምጽ ፊት ባህልና ግንኙነት መጠበቅ ለህብረተሰቡ የወደፊት እጣ ፈንታ አስፈላጊ መሆኑን በማሳሰብ ጉባኤው በጠንካራ መግባባት ተጠናቋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።

0: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የሚደርሳችሁ የአርብ ግንቦት 21 2018 ዓመተ ምህረት ዝግጅታችን ነው። ከዚህ ቀጥሎ የወጣቶች ዓለም የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።
1: የወጣቶች ዓለም
2: በዛሬው ዓለም ወንጌልን ስለማስበክ የከተማ ባህል ተግዳሮት። አዲሲቱ ኢየሩሳሌም ቅድስቱ ከተማ በራእይ መጽሐፍ ምዕራፍ 21 ከቁጥር 2 እስከ 4 የሰው ልጅ በሙሉ መዳረሻ ግብ ናት። የሰው ልጅና የታሪክ ሙላት እውን የሚሆነው በአንድ ከተማ እንደሚሆን የእግዚአብሔር ራእይ ለኛ መናገሩ አስገራሚ ነገር ነው። ስለሆነም ከተሞቻችንን በማስተዋል መመልከት ያስፈልገናል። የእግዚአብሔር መኖር መገኘት ግለሰቦችና ቡድኖች በሕይወታቸው ውስጥ ብርታትንና ትርጉም ለማግኘት ከሚያደርጓቸው ዕነተኛ ጥረቶች ጋር ይያያዛል። እርሱ በመካከላቸው ይኖራል። አንድነትን፣ ወንድማማችነትንና ደግነትን፣ ዕነትንና ፍትሕን ያበረታታል። ይህ መኖር ሊገለጥ እንጂ ሊወጠን ሊታቀድ አይገባም። ለጊዜው በተድበሰበሰና ባልታሰበ አኳኋን ቢሆንም እርሱን በእውነተኛ ልብ ለምሹት እግዚአብሔር ራሱን አይደብቅም። ከገጠር በተለየ መልኩ በከተሞች ያለው የሕይወት መንፈሳዊ ገጽታ የሚገለጸው በልዩ ልዩ የአኗኗር ስልቶች፣ ከቦታዎችና ከሕዝብ ጋር በተያያዙ ዕለታዊ እንቅስቃሴዎች ነው። ሰዎች በዕለታዊ ኑሯቸው ውስጥ ብዙውን ጊዜ በሕይወት ለመኖር ይፍጨረጨራሉ። ይህ የኑሮ ትግል በውስጡ ብዙውን ጊዜ ጥልቅ መንፈሳዊ ስሜትን ያካተተ ጥልቅ የሕይወት ግንዛቤ ያለበት ነው። ጥማቷን ለማርካት በፈለገችና በውሃ ጉድጓድ አጠገብ በተገኘች ሳምራዊት ሴትና በጌታችን መካከል የተደረገውን አይነት ውይይት ለማካሄድ በዮሐንስ ወንጌል ምዕራፍ 4 ከቁጥር 1 እስከ 15 ይህንን ሁኔታ በቅርበት መመርመር ይኖርብናል። ክርስቲያኖች መደበኛ ትርጓሚዎች ወይም የትርጉሙ ጠንሳሾች መሆናቸው በቀረባቸው አዳዲስ መስኮች አዳዲስ ባህሎች ያለማቋረጥ እየፈለቁ ናቸው። በመሆኑም እነሱ ራሳቸው ከነዚህ ባህሎች ውስጥ አዳዲስ ቋንቋዎችን፣ ምልክቶችን፣ መልእክቶችንና ብዙውን ጊዜ ለኢየሱስ ወንጌል ተቃራኒ የሆኑ አዳዲስ የሕይወት አመለካከቶችን የሚያስከትሉ ስር ነቀል ለውጦችን ይወስዳሉ። በከተሞች ውስጥ ፍጹም አዲስ ባህል ተፈጥሮ ያለማቋረጥ እያደገ ነው። ሲኖዶሱ እንዳመለከተው ዛሬ በእነዚህ መስኮች እየተካሄዱ የሚገኙ ለውጦችና የሚፈጠሯቸው ባህሎች ለአዲስ ስብከተ ወንጌል ምቹ ስፍራዎች ናቸው። ይህም ለከተማ ነዋሪዎች ይበልጥ ሳቢና ትርጉም የሚሰጡ ለጸሎትና ለሱታፌ የሚሆኑ አዲስ ቦታዎችንና እድሎችን እንድናሰላስል ያስገድደናል። እነዚህ ተመሳሳይ ባህላዊ ለውጦች የገጠር አካባቢዎችን በመገናኛ ብዙሃን ተጽዕኖ አማካይነት የአኗኗር ዘይቤያቸውን በእጅጉ እንዲለወጡ እያደረጓቸውም ነው። ለዚህም የሚያስፈልገው ለእነዚህ ከእግዚአብሔር ከሌሎች ሰዎችና በዙሪያችን ከሚገኙት ጋር ለምኖሩን የሚገቡ አዳዲስ የግንኙነት ዘዴዎችን የሚያሳየንና መሠረታዊ እሴቶችን የሚያበረታታ ስብከተ ወንጌልን ማካሄድ ነው። ስብከተ ወንጌል አዳዲስ ታሪኮችና ስር ነቀል ለውጦችን ወደሚካሄዱባቸው ስፍራዎች መስፋፋትና የኢየሱስን ቃል ለከተሞቻችን ማዳረስ ይኖርበታል። ከተሞች ባለ ብዙ ባህል ናቸው። በትላልቅ ከተሞች የተወሰኑ ቡድኖች ስለ ጋራ ሕይወት ያላቸውን ሐሳብና ህልም እንዲሁም ስለምነሱ አዳዲስ ሰባዊ ግንኙነቶች አዳዲስ ባህሎችና ስለማይታዩ ከተሞች የምንነጋገሩባቸው የግንኙነት መረቦች አሉ። ከዚህ በተጨማሪ ጎን ለጎን የሚኖሩ ብዙውን ጊዜ ገለልተኝነትንና ሁከትን የሚያስከትሉ የተለያዩ ዝቅተኛ ባህሎችም አሉ። ስለዚህ ቤተ ክርስቲያን ጠንካራ ውይይት እንዲደረግ ማገዝ አለባት። በአንድ በኩል የራሳቸውና የቤተሰቦቻቸውን ህይወት ለማዳበር የሚያስችል ዘዴ ያላቸው ሰዎች አሉ። በአንጻሩ ዜጎች ያልሆኑ ግማሽ ዜጎች እና የከተማ ቅሬቶች አሉ። ከተሞች ለነዋሪዎቻቸው አያሌ እድሎችን ቢፈጥሩም ለብዙ ሰዎች ደግሞ ህይወታቸውን በሙላት እንዲያሳድጉ በርካታ መሰናክሎችን ስለሚደቅኑባቸው ዘላቂ የማመንታት ሁኔታዎችን ይፈጥራሉ። ይህ ንጽጽር ከፍተኛ ስቃይን ያስከትላል። በብዙ የዓለም ክፍሎች ውስጥ ከተሞች በሺ የሚቆጠሩ ሰዎች ስለ ነጻነት፣ ስለ ህዝባዊ ድምፅ፣ ስለ ፍትህና ስለ ሌሎች ጥያቄዎች የተቃውሞ ሰልፍ የሚያደርጉባቸው መድረኮች ናቸው። እነዚህም ጥያቄዎች በአግባቡ ካልተረዷቸው በኃይል ዝም ማሰኘት አይቻልም። በከተሞች ውስጥ ሰዎችን ያለ አግባብ ከቦታ ቦታ ማዛወር፣ የአደንዛዥ እጽ ንግድ፣ ሕፃናትን መበደልና ጉልበታቸውን መበዝበዝ፣ አረጋውያንና ደካሞችን ያለ ረዳት መቶ እና የተለያዩ የሙስናና የወንጀል ተግባራት መኖራቸውን መካድ አንችልም። ከዚሁ ጋር ከተሞች ደንበኛ የመገናኛና የአንድነት ስፍራዎች መሆን ሲችሉ ብዙውን ጊዜ የብቸኝነትና የአለመተማመን ቦታዎች ይሆናሉ። መኖሪያ ቤቶችና አካባቢዎች ብዙውን ጊዜ የሚገነቡት ለመገናኘትና ለመዋሃድ ሳይሆን ከሌሎች ለመለየትና ለመደበቅ ነው። በእነዚህ ሁኔታዎች ውስጥ ወንጌልን መስበክ የሰብአዊ ሕይወትን ክብር እንደገና ለመመለስ መሠረት ይሆናል። ምክንያቱም ኢየሱስ ለከተሞቻችን የተትረፈረፈ ሕይወት ሊሰጣቸው ይፈልጋልና በዮሐንስ ወንጌል ምዕራፍ 10 ከቁጥር 10 ልማዳዊ ለውጥ የሌለው የስብከተ ወንጌል ፕሮግራም ለዚህ ውስብስብ ሁኔታ ተስማሚ እንደሚሆን መገንዘብ ቢኖርብንም ወንጌል ስለ አንድና ሙሉ ሰብአዊ ሕይወት የሚቀርበው ሐሳብ ለከተሞቻችን በሽታዎች ፍቱን መድኃኒት ነው። ሆኖም ሰብአዊ ሕይወታችንን በተሟላ ሁኔታ መኖርና በማንኛውም ባህልና በማናቸውም ከተማ የወንጌል ምስክርነት እርሾ የመሆን ተግዳሮትን መቋቋም የተሻለን ክርስቲያኖች እንድንሆንና በከተሞቻችን ውስጥ ፍሬ እንድናፈራ ያደርገናል። ሐዋርያዊ ሠራተኞችን የሚገጥሟቸው ፈተናዎች በቤተ ክርስቲያን ውስጥና ለቤተ ክርስቲያን ለመስራት ዝግጁ የሆኑትን ሁሉ እጅግ አመሰግናቸዋለሁ። እዚህ ላይ ከጳጳሳት አንስቶ እጅግ ዝቅተኛና የተደበቀ አገልግሎት የሚሰጡ የተለያዩ ሐዋርያዊ ሠራተኞችን ተግባራትን በስፋት ለመዘርዘር አልፈልግም። ይልቁንም ከአሁኑ ሉዓላዊ ባህላችን አንጻር ሁላችንም ስለሚገጥሟቸው ተግዳሮቶች ለማውሳት እወዳለሁ። በመጀመሪያ በፍትሐዊነት አረገድ የቤተ ክርስቲያን አስተዋጽኦ ውስጥ በዛሬው ዓለም ከፍ ያለ ነው እላለሁ። በአንዳንድ የቤተ ክርስቲያን አባላትና በራሳችን ኃጢአት ጭምር የደረሰብንም ስቃይና ውርደት ስንት ክርስቲያኖች ሕይወታቸውን በፍቅር እየሰጡ እንደሆነ እንድንዘነጋ ሊያደርገን አይገባም። እነርሱ ብዙ ሰዎችን እንዲፈወሱ ወይም በመስክ ሆስፒታሎች ውስጥ በሰላም እንዲሞቱ ይረዳሉ። በምድር ላይ ድህነት እጅግ በተንሰራፋባቸው ቦታዎች ተገኝቶ የልዩ ልዩ ሱሶች ተገዢ የሆኑትን ይረዳሉ። ሕፃናትንና ወጣቶችን በማስተማር ሥራ ተሰማርተዋል። ሌላ ሰው ሁሉ የተዋቸውን አረጋውያንን ይንከባከባሉ። በአስቸጋሪ አካባቢዎች እሴቶች የሚተላለፍባቸውን መንገዶች ይፈልጋሉ። ሰው የሆነው አምላክን ምሳሌ ተከትሎ ለሰው ልጅ ጥልቅ ፍቅር የሚያሳዩባቸውን ሌሎች ብዙ መንገዶች በሙሉ ልብ ይከተላሉ። ሕይወታቸውንና ጊዜያቸውን በደስታ መሥዋዕት የሚያደርጉ ብዙ ክርስቲያኖች ስለ ሰጡኝ ድንቅ ምሳሌ አመሰግናቸዋለሁ። ይህ ምስክርነት ራስ ወዳድነትን ለማሸነፍና ራሴን በተሻለ መልኩ ሙሉ በሙሉ ለመስጠት በማደርገው ጥረት መጽናኛና ድጋፍ ይሆነኛል። የዚህ ዘመን ልጆች እንደ መሆናችን መጠን ሁላችንም በሆነ መንገድ የአሁኑ ሉላዊ ባህል ተጽዕኖ ደርሶብናል። ይህ ሉላዊ ባህል እሴቶችንና አዳዲስ እድሎችን ቢሰጠንም ሊወስነን፣ ሊለውጠንና በመጨረሻም ሊጎዳን ይችላል። ስለሆነም አዋራዊ ሰራተኞች የምረዱባቸውና የሚፈወሱባቸው ቦታዎች በተሰቀለውና ከሞት በተነሳው ኢየሱስ ያለን እምነት ራሱ የሚታደስባቸው መሰረታዊ የሰው ልጅ ጥያቄዎችና ኢሌታዊ ጭንቀቶችን የሚጋሩባቸው የግልና ማህበራዊ ጉሳኖች ወደ መልካምና ውብ ነገር እንዲያተኩሩ ለማድረግ ስለተመኮራችንና ስለህወታችን ያለን እውቀት በወንጌል ብርሃን የሚመረመርባቸውን ቦታዎች መፍጠር እንዳለብን ይስማኛል። ከዚሁ ጋር አዋራዊ ሰራተኞች ስለመገጥመዋቸው አንዳንድ ልዩ ልዩ ፈተናዎች መናገር ይፈልጋሉ። ምንጭ የወንጌል ደስታ የተሰኘው የቅዱስ አባታችን ፍራንቺስኮስ በዛሬው ዓለም ወንጌልን ስለመስበክ ለጳጳሳት፣ ለካህናት፣ ለደናግልና ለሚእመናን ያስተላለፉት ሐዋርያዊ ምክር ከአንቀጽ 71 እስከ 77 ድረስ የተወሰደ ነው።
0: የወጣቱ ዓለም ክብራትና ክብራን አድማጮቻችን፣ ይህ ዝግጅት የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ክብራትና ክብራን አድማጮቻችን፣ ለዛሬ ያልናቸው ዝግጅቶች እነዚህ ነበሩ። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አምሃሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።